0: ብሽም ስለፋና ነው ብሽም ተፈራንስ
1: እንዲሁም የዘር ልዩነት በሚመለከት ረገድ
2: አዮሊ ለኢቫላብሌ ቻው ለጎንፍላ ወቮላ ማሲያ ኪ ቪየ